0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐምሌ 17 ቀን 2018 ዓ.ም ምረት አርብ። ጤና ይስጥልን የተወደዳችሁ የዶቼ ቬለ አድማጮች፣ እንደምን አመሻችሁ። በዶቼ ቬለ የቀጥታ ስርጭት ስቱዲዮ ለዓለም ዜናው ማንተጋፍቶት ስለሺ የአንድ ሰዓቱን ጥንቅር በመምራት እስከ ዝግጅቱ መጨረሻ አብራችሁ የምዘልቀው እኔ አሴብ ታደሰ ነኝ። አብራችሁን ቆዩ። ስርጭታችን በሳተላይት በኢትዮሳት ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW08 ላይ ይደመጣል። ትራንስፖንደሩ MEH01 ወይም EAH01 ነው። በኢንተርኔት DW አማሪክ በተባለው መተግበሪያ በድረገጻችን ላይ ታገኙታላችሁ። ስርጭቱን በቀጥታ በፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ በመግባት ልትከታተሉን ትችላላችሁ። በአንድ ሰዓት ቆይታችን የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊው የወጣቶች ዓለም ዝግጅታችን ተሰናድተዋል። የዓለም ዜናን የሚከተለው የዜና መጽሔት በኢትዮጵያ ሕዝብ ላይ የደረሰ ነው የተባለው የዘር ማጥፋትና የእርስ በርስ ጦርነት እንዲቆም ሲል ጥሪ ያቀረበው የኢትዮጵያውያን ትብብር ንቅናቄ፣ በትግራይ ክልል እየተደረጉ ያሉ የሰሞንኛ ስብሰባዎችና የነዋሪዎች ሁኔታ፣ በቀይ ባህር በሁቲ ታጣቂዎች የተፈጸመ የመርከቦች ጥቃትን የአፍሪካ ህብረት ማውገዙ፣ የኢትዮጵያ የስደተኞችና ተመላሾች አገልግሎትን ለማስተሳሰር ያለመ አዲስ ፍኖተ ካርታ ይፋ መሆኑ፣ እንዲሁም ተግባራዊ የሆነው ተንቀሳቃሽ ማህበረሰብ አቀፍ የጤና ፕሮግራም በደቡብ ኢትዮጵያ ክልል የተሰኙ ርዕሶችን ይዟል። በሁለተኛው ክፍል የሚቀርበው ከወጣቶች ዓለም የተማሪዎችን ውጤት ለማሻሻል የሚተጉ በጎ ፈቃደኞች ከሚል ጥንቅር ጋር ይጠብቀናል። የፊታችን እሁድም እናስደምጠውን የንወያይ ዝግጅታችንን ጽንሰ ሐሳብና ርዕሱንም እናስተዋውቃችኋለን። አድማጮች፣ ከዝግጅቱ ጋር የታደሰ ነኝ። አሁን ለምሽቱ የዓለም ዜና መስመሩን እለቃለሁ። ማንተጋፍቶት ስለሺ
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና፣ የአፍሪካ ህብረት የመን ሁቲ አማጽያን በቀይ ባህር የነዳጅ ጫኝ መርከቦች ላይ ፈጸሙት የተባለውን ጥቃት በጽኑ አወገዘ። የሁቲ አማጽያን ጥቃቱን የፈጸሙት ሳውዲ አረቢያ ደረሰችብን ላሉት ጥቃት አጸፌታ መሆኑን ገልጧል። ባደን ባህረ ሰላጤ የመን የባህር ክልል ላይ ባለፈው ሳምንት አግታ የነበረችው የንግድ መርከብ በሶማሌ ባህር ላይ መዝባሪዎች ቁጥጥር ስር ናት ተባለ። መርከቢቱ በባህር ላይ መዝባሪዎቹ ቁጥጥር ስር መሆኗን የከፊል ራስ ገዟ ሶማሊላንድ ሁለት ነዋሪዎች ለሮይተርስ የዜና ምንጭ ተናግሯል። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ዛሬ አርብ የካቢኔ አባላት ሽግሽግ ማድረጋቸው ተገለጠ። ሽግሽጉ የተደረገው የወግ አጥባቂው ክርስቲያን ዲሞክራቲክ ፓርቲያቸው የምክር ቤት መሪ የነበሩት የንስ ሽፓን በማህፀን ኪራይ ጉዳይ በተፈጠረው ዝግብ ስልጣን ከለቀቁ በኋላ ነው። ስፔን ማድሪድ ውስጥ 6000 ሄክታር ያዳረሰው ሰደድ እሳት በአጎራባች ካስቲላ የሊዮን ክልል 9000 ሄክታር ከሸፈነው ሰደድ እሳት ጋር እንዳይገናኝ ብርቱ ስጋት ማጫሩን የአካባቢው ባለስልጣናት ገለጡ። ዜናው በዝርዝር። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የሁቲ ታጣቂዎች በቀይ ባህር የነዳጅ ጫኝ መርከቦች ላይ ፈጸሙት የተባለውን ጥቃት በጽኑ አወገሱም። ሊቀመንበሩ ትናንት ሐሙስ መግለጫውን ያወጡት በየመን የሚንቀሳቀሱት የሁቲ አማጽያን በቀይ ባህር ሲያልፉ በነበሩ ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው በተገለጸ በጥቂት ሰዓታት ውስጥ ነው። የሁቲ አማጽያን ጥቃቱን የፈጸሙት ሳውዲ አረቢያ አደረሰችብን ላሉት ጥቃት አጸፌታ መሆኑን ገልጧል። የሁቲ አማጽያን ጥቃት በቀጠናው ሰላምና ደህንነት ላይ ብርቱ ስጋት መደቀኑን የሚያሳይ መሆኑንም ሊቀመንበሩ ተናግሯል። የፖለቲካ ሳይንስ ተንታኙ ዶክተር አስናቀ ከፋለ ለዶቼ ቬለ ሲናገሩ በሁቲዎች የተፈጸመው ጥቃት እጅግ አሳሳቢ መሆኑን ገልጿል።
3: ይህ ከፍተኛ የሆነ ስጋት ነው የሚያጭረው። ለምን? ቀይ ባህር ከፍተኛ የሆነ የንግድ መተላለፊያ ስለሆነ እና በተለይ ደግሞ ምስራቅ አፍሪካ ሀገራት ከፍተኛ የሆነ የወጪና የገቢ ንግዳቸው የተመሰረተው በቀይ ባህር ላይ በመሆኑ ከዚያም አልፎ የህንድ ውቅያኖስንና የሜዲትሬኒያንን ባህር የሚያገናኝ መስመር በመሆኑ አንጻር ይሄ የሚዘጋ ከሆነ ከፍተኛ ስጋት ነው የሚያመጣው።
2: የአፍሪካ ህብረት ኮሚሽን ሊቀመንበር የሁቲ አማጽያን በንግድ መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ጠይቋል። የሁቲ አማጽያን በንግድ መርከቦች ላይ ጥቃቱን በሚሳኤልና በድሮን የፈጸሙት የሳውዲ አረቢያ መርከቦች በቀይ ባህር እንዳይንቀሳቀሱ ቀደም ብለን ያስተላለፍነው እገዳ ተጥሷል በሚል ነው። አማጽያኑ እገዳውን የጣሉትም ሳውዲ አረቢያ እነሱ በሚቆጣጠሩት የየመን ሰና አውሮፕላን ማረፊያ ላይ ፈጽማለች ያሉትን ጥቃት ለመበቀል መሆኑን አሳውቋል። ሆኖም ዓለም አቀፍ እውቅና ያለው የየመን መንግስት በአውሮፕላን ማረፊያው ላይ ጥቃቱን የፈጸምኩት የኢራን አውሮፕላን እንዳያርፍ ለመከላከል በሚል እኔው ነኝ ብሏል። በዜና መጽሔት ተጨማሪ ዘገባ ይኖረናል። በአደን ባህረ ሰላጤ የመን የባህር ክልል ላይ ባለፈው ሳምንት አግታ የነበረችው የንግድ መርከብ በሶማሌ የባህር ላይ መዝባሪዎች ቁጥጥር ስር ናት ተባለ። መርከቢቱ በባህር ላይ መዝባሪዎቹ ቁጥጥር ስር መሆኗን የከፊል ራስ ገዟ ሶማሊላንድ ሁለት ነዋሪዎች ለሮይተርስ የዜና ምንጭ ተናግሯል። የታንዛኒያን ሰንደቅ ዓላማ የምታውለበልበው ይህች ኤምቲ አሳና የሚል ስያሜ ያላት መርከብ የነዳጅና ኬሚካል ጫኝ ናት። ለሮይተርስ የአይን እማኝነታቸውን ከሰጡ ሁለት ሰዎች መካከል አንደኛው ከዚህ ቀደም የባህር ላይ መዝባሪ እንደነበር ተናግሯል። በመርከቢቱ ላይም 8 የጀርመንና 10 የፊሊፒን ዜጎችን ጨምሮ ሰራተኞች እንደሚገኙ አክሏል። የጀርመን ውጭ ጉዳይ ሚኒስትር ከሀገር ውጭ የታገቱ የጀርመን ዜጎች ላይ ባለው መረ መሰረት አስተያየት እንዳልሰጠ የዜና ምንጩ ጠቅሷል። ፑንትላንድ ውስጥ ሌላ የካሉላ ነዋሪ የባህር ላይ ወንበዴዎቹ ወደ ታገተችው መርከብ ምግብ ሲያመላልሱ መመልከታቸውን ተናግሯል። የሶማሌ የባህር መዝባሪዎቹ እንደ ጎርጎሮስ አቆጣጠር ከ2008 አንስቶ እስከ 2018 በነበረው ጊዜ በአፍሪቃ ረዥሙ የባህር ጠረፍ ላይ በርካታ መርከቦችን በማገት ከፍተኛ እክል ፈጥሮ ነበር። ይህ የባህር ላይ መዝባሪዎች የእገታ እንቅስቃሴ ጋብ ብሎ ቆይቶ ካለፉት 3 ዓመታት አንስቶ ግን ዳግም ማንሰራራት ጀምሯል። በኮንጎ ዲሞክራሲያዊ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ ስርጭት ከዛሬ 10 ዓመት በፊት ተቀስቅሶ ከነበረው ወረርሽኝ በ3 እጥፍ ከፍ ያለ መሆኑ ተገለጠ። በዘንድሮ የኢቦላ ወረርሽኝ ኮንጎስ ብቻ ከ1000 በላይ ሰዎች ሕይወታቸውን አጥቷል። ከኮንጎ የጤና ሚኒስቴር በተገኘ መረጃ መሰረት በዘንድሮ የኢቦላ ወረርሽኝ 2536 ሰዎች በተዋሲው ተጠቅተው 1033 ደግሞ ሕይወታቸውን አጥቷል። እንደ ጎርጎሮስ አቆጣጠር ከ2014 እስከ 16 በነበረው የ3 ዓመት ግድም 28000 ሰዎች በኢቦላ ተዋሲ መያዛቸው ሲመዘገብ የሟቾች ቁጥር 11000 ነበር። እንዲያም ሆኖ ቢያንለው የኢቦላ ወረርሽኝ 1000 ሰዎች በተዋሲው የሞቱት በ8 ወራት ውስጥ ነበር። በዘንድሮ ግን 1000 ሰው በወረርሽኙ የሞተው በ2 ወራት ብቻ መሆኑን አሶሺየትድ ፕሬስ ዘግቧል። ያም ብቻ አይደለም፣ ዘንድሮ በተዋሲው የተጠቁት 2500 ሰዎች ቁጥር ከ10 ዓመት በፊት ከነበረው ጋር ሲነጻጸር በ3 እጥፍ ግድም ከፍ ያለ ነው ተብሏል። በወቅቱ የኢቦላ ወረርሽኝ በዋናነት በጊኒ፣ ላይቤሪያ እና ሴራሊዮን ተስፋፍቶ ወደ ሌሎች አገራትም ተሰራጭቶ ነበር። ቡንዲ ቡጊዮ በተሰኘው ተዋሲ አይነት በተሰራጨው የዘንድሮ የኢቦላ ወረርሽኝ የተጠቁ በጎረቤት ኡጋንዳ እና ደቡብ ሱዳን ጥቂት ሰዎች ቢመዘገቡም በዋናነት ግን ወረርሽኙ በኮንጎ ዲሞክራሲያዊ ሪፐብሊክ የተወሰነ ነው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያስተላለፈው የዶቼ ቬለ የዓለም ዜና ነው። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ዛሬ አርብ የካቢኔ አባላት ሽግሽግ ማድረጋቸው ተገለጠ። ሽግሽጉ የተደረገው የወግ አጥባቂው ክርስቲያን ዲሞክራቲክ ፓርቲያቸው የምክር ቤት የነበሩት የንስ ሽፓን በማህፀን ክራይ ጉዳይ በተፈጠረ ውዝግብ ስልጣን ከለቀቁ በኋላ ነው። የምክር ቤት መሪው በተመሳሳይ ጾታ ትዳር የመሰረቱ የቀድሞ የጤና ሚኒስቴር የንስ ሽፓን ከዩናይትድ ስቴትስ በማህፀን ክራይ ልጅ እንዳገኙ ከሰሞኑ ይፋ አድርጓል። ጀርመን የማህፀን ክራይ ክልክላ መቆየቷንም ግብዝነት ሲሉ ከሷል። የንስ ሽፓን በኪራይ ማህፀን ልጋገኘው ዜና በመላ ጀርመን ከሰሞኑ ብርቱ ክርክር አስነስቶ ቆይቷል። ጀርመን ውስጥ ልጆችን በኪራይ ማህፀን ከፍሎ ማስወለድ የተከለከለ ነው። ከሌላ አገር በማህፀን ኪራይ የተገኘ ልጅ ማሳደግ ግን የጀርመን ሕግ አይከለክልም። ፍሬድሪሽ ሜርስ ወግ አጥባቂ ፓርቲ የማህፀን ኪራይ ክልክላው እንዲጸና ጽኑ አቋም ያለው ሲሆን ይህንንም የካቲት ወር ላይ በፓርቲው ጠቅላላ ጉባኤ ወቅት አስረግጦ ይፋ አድርጓል። በወቅቱ የንስ ሽፓን የፓርቲያቸውን ውሳኔ ተቃውሞ ነበር። ይህ ጉዳይ ባስከትለው ውዝግብ የተነሳ በተደረገው የካቢኔ አባላት ሽግሽግ እስከ ዛሬ ድረስ የፍሬድሪሽ መርስ ወጋጥባቂ ክርስቲያን ዲሞክራቲክ ፓርቲ ዋና ጸሐፊ የነበሩት ካርተን ሊንማን የጤና ሚኒስትሯ ኒና ቫርከንን ይተካሉ ተብሏል። ኒና ቫርከን ደግሞ አዲስ የተከፈተው የምራይ መንግስት ጽፈት ቤት ኃላፊነት ተሰጥቷቸዋል። በሚቀጥሉትም ቀናት በርካታ የካቢኔ አባላት ለውጦች እንደሚኖሩ ይጠበቃል። ምራይ መንግስት ፍሬድሪሽ መርስ ይህንኑ ይፋ አድርጓል።
4: Es wird weitere Veränderungen im Bundestag.
5: በፌደራሉ ካቢኔ ተጨማሪ ለውጦች ይኖራሉ። ለውጦቹን በሂደት አሳውቃቸዋለሁ። ሆኖም እነዚህ ውሳኔዎች ብዙ ቀናት ይወስዳሉ። ምናልባትም ከበጋ ጊዜ የምክር ቤቱ ረፍት የተነሳም ረዘም ያለ ጊዜ በጥንቃቄ ብሎም አስፈላጊ ውይይት በማድረግ እንጂ እነዚህን ውሳኔዎች በጥድፊያ ማከናወን አልሻም።
2: ቢልድ የተሰኘው የጀርመን ከፍተኛ ተነባቢው ጋዜጣ የትራንስፖርት ሚኒስትር ፓትሪክ ሽናይደርም ስልጣናቸው እንደሚለቁ ዘግቧል። በርካታ የጀርመን የመገናኛ አውታሮች ፍራንሲስካ ሆፐርማን የክርስቲያን ዲሞክራቲክ ፓርቲ ዋና ጸሐፊ ሆናሉ ሲሉ ግምታቸውን አስፍሯል። ስፔን ማድሪድ ውስጥ 6000 ሄክታር ያዳረሰው ሰደድ እሳት በአጉራባሽ ካስቲሊያ የሊዮን ክልል 9000 ሄክታር ከሸፈነው ሰደድ እሳት ጋር እንዳይገናኝ ብርቱ ስጋት ማጫሩን የአካባቢው ባለስልጣናት ገለጡ። የሰደድ እሳቱን ፍራቻ በ10000ዎች የሚቆጠሩ ሰዎች ስፔንና ጎረቤት ፈረንሳይ ውስጥ እየሸሹ መሆኑ ተዘግቧል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ አገራቸው ሁለት የክሮሺያ ካናዳ ኤር የእሳት አደጋ መከላከያ አውሮፕላኖችን እንዲሁም ሁለት የፖርቹጋል ኤር ትራክተር አውሮፕላኖችን ጨምሮ ከአውሮፓ ድጋፍ እንደሚደረግ ተናግሯል። የቼክ ሪፐብሊክና የስሎቫኪያ እሳት አጥፊ አውሮፕላኖችም እንደሚሰማሩ ይፋ አድርጓል። የስፔን አገር ውስጥ ሚኒስቴር ፈርናንዶ ግራንዴ ማራስካ በበኩላቸው ጣሊያንና ግሪክ እያንዳንዳቸው ሁለት የካናዳ ኤር ከአየር ውሃ ረጪ አውሮፕላኖች መላካቸውን አሳውቋል። ስፔን የሰደድ እሳቱ ከቁጥጥር ውጪ መሆኑን ይፋ በማድረግ ድፈጋፍ ጠይቃ ነበር። እስከ 41 ዲግሪ ሴንቲግሬድ የደረሰው የሙቀት ማዕበል በማክላይ ስፔን ማድሪድ ከተማ አቅራቢያ የሚገኘውን ጫካ ማንደዱን ቀጥሏል። በመጨረሻም የስፖርት ዜና። ጀርመናዊው የሊቨርፑል የቀድሞ አሰልጣኝ የርገን ክሎፕ የጀርመን ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ሆኑ። የአራት ጊዜያት የዓለም ዋንጫ አሸናፊ የሆነው የጀርመን ብሔራዊ ቡድን በዘንድሮ የዓለም ዋንጫ በጊዜ መሰናበቱ በርካታ ደጋፊዎችን አበሳጭቷል። የጀርመን እግር ኳስ ማህበር ዲኤፍቢ የርገን ክሎፕን በዋና አሰልጣኝነት መሾሙን ዛሬ አርብ ይፋ አድርጓል። አዲሱ ሹመትም አሰልጣኝ ዩሊያን ናግልስማንን ማን ይተካዩን የሚለው ጥያቄ መልስ አስገኝቷል። የጀርመን እግር ኳስ ማህበር ፕሬዚዳንት ቤርንድ ኑዌንዶርፍ አሰልጣኝ የርገን ክሎፕ የተመረጡት ያለምንም ተቃውሞ በሙሉ ድምፅ መሆኑንም ይፋ አድርጓል። አሰልጣኙ ቡድናቸው ውስጥ ምንም እንኳን እንደ ፈረንሳይ ቡድን ከፍተኛ አቅም ያላቸው ተጫዋቾች በአንድ ላይ ባይሰባሰቡም ፈረንሳይን ግን ማሸነፍ እንደሚችሉ አሳውቋል። በዚህም ቴክኒክ ላይ ማተኮራቸውን ከወዲሁ ፍንጭ ሰጥቷል።
6: wenn wir darüber sprechen
5: dass ጀርመን ውስጥ ስለ ጀርመን ቡድን አቅም ስናወራ እንደ ፈረንሳይ ጥሩ ነን ወይ የሚል ጥያቄ ይነሳል። መልሱ ታዲያ አይደለንም ነው። ያ በእውነቱ ትክክል አይደለም። ጥያቄው መሆን ያለበት እንደ ዴምቤሌ፣ ምባፔ፣ ዱዌ፣ ባርኮላና የመሳሰሉት ብዙ ተጫዋቾች በአንድ ቡድን ውስጥ አሉን ወይ ነው። መልሱ የሉንም። ግን እንዲያም ሆኖ ልናሸንፋቸው እንችላለን።
2: የርገን ክሎፕ አክለውም ጋዜጠኞች ሊተቿቸው እንደሚችሉ በተገቢውም ከተተቹም አሊያም የእግር ኳስ ማህበሩ በዚህ መልኩ መቀጠል አይገባንም ካላቸው ወዲያው ስልጣናቸው እንደሚለቁ ከወዲሁ ተናግሯል። ከዚህ ውጭ ግን ቤተሰቦቻቸውን ለቀቅ እንዲያደርጉ ያን የማያደርጉ ከሆነ ግን ወዲያው ነው ስልጣኔን የሚለቀው ሲሉ በግል ጉዳያቸው ማንም እንዳይገባ ከወዲሁ አስጠንቅቋል። ይህ ዶች ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የአፍሪካ ህብረት የየመን ሁቲ አማጽያን በቀይ ባህር የነዳጅ ጫኝ መርከቦች ላይ ፈጸሙት የተባለውን ጥቃት በጽኑ አወገዘ። የሁቲ አማጽያን ጥቃቱን የፈጸሙት ሳውዲ አረቢያ አደረሰችብን ላሉት ጥቃት አጸፌታ መሆኑን ገልጧል። ባደን ባህረ ሰላጤ የመን የባህር ክልል ላይ ባለፈው ሳምንት አግታ የነበረችው የንግድ መርከብ በሶማሌ የባህር ላይ መዝባሪዎች ቁጥጥር ስር ናት ተባለ። መርከቢቱ በባህር ላይ መዝባሪዎቹ ቁጥጥር ስር መሆኗን የከፊል ራስ ገዟ ሶማሊላንድ ሁለት ነዋሪዎች ለሮይተርስ ዜና ምንጭ ተናግሯል። ስፔን ማድሪድ ውስጥ 6000 ሄክታር ያዳረሰው ሰደድ እሳት በአጉራባች ካስቲላ የሊዮን ክልል 9000 ሄክታር ከሸፈነው ሰደድ እሳት ጋር እንዳይገናኝ ብርቱ ስጋት ማጫሩን የአካባቢው ባለስልጣናት ገለጡ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
1: የምሽቱን ያለም ዜና ያቀረበልን ማንተጋፍቶት ስለሺ ነው። በመከታተል ላይ ያላችሁት አድማጮች ዶችቨለ DW ነው።
0: የዜና መጽሔት
1: ካለፈው እሁድ ጀምሮ በትግራይ ክልል በተለይ መቀለ ከተማ ውስጥ ተከታታይ ስብሰባዎች እየተካሄዱ ነው። ስብሰባዎቹ ላይ የተንጸባረቁ ያሉ መልእክቶች ክልሉን እየመራ ያለው ህወሓት ከኢትዮጵያ ፌደራል መንግስት ጋር ያለው ግንኙነት እየተካረረ ለመሄዱ ጉልህ ማሳያ ነው ተብሏል። ብሔራዊውን የቴሌቪዥን ጣቢያ ጨምሮ የፌደራል መንግስት የሚቆጣጠራቸው የመገናኛ ብዙሃን ህወሓትንና መሪዎቹን የሚነቅፉ ተከታታይ ዝግጅቶች እያስተጋቡ ይገኛሉ። መቀለ ከተማ ሰዎች በስጋት እንቅስቃሴያቸው እየተገደበ መሆኑን የነገሩን አንድ የከተማዋ ነዋሪ በተለይ የህወሓት ጽፈት ቤት ኃላፊ አንድ ሰው ትግራይን እንደሚወድ ማረጋጋት የምንችለው ሲሰዋ ነው ማለታቸው ግጭት እንደማይቀር ማሳያ ነው ብለዋል። የአዲስ አበባው የዶቸለ በለ ወኪል ሰለሞን ሙጬ ዝርዝር ዘገባ አዘጋጅቷል።
7: ህወሓት በትግራይ ክልል ይፈጽመዋል የተባለን ጥፋት ለማውገዝ ባለፈው ቅዳሜ ሐምሌ 11 ቀን 2018 ዓመተ ምህረት አዲስ አበባ ላይ ሰልፍ መደረጉን ተከትሎ የህወሓትና የኢትዮጵያ ፌደራል መንግስት ግንኙነት ይበልጥ እየሻከረ መምጣቱ በመገናኛ አውታሮች የሚስተጋባ አንዱ ሌላውን የመውቀስ ሁኔታ መካረሩ እየተነገረ ነው። በትግራይ ክልል በተለይ መቀለ ከተማ ላይ እየተደረጉ ያሉ ተከታታይ ስብሰባዎች የአዲስ አበባውን ሰልፍ ተከትሎ የመጡ የመልስ ምት ሳይሆኑ እንዳልቀሩ አንድ የመቀለ ከተማ ኗሪ ስማቸውን ትተው በየለቱ ከመቀሌ ስብሰባም ከአዲስ አበባ መገናኛ አውታሮች የሚሰራጩትን በማየት የታዘቡትን ነግረውናል።
8: የመልስ ምት ነገር ነው የሚመስለው። በግልጽ እየተነገረ ነው የትግራይ ህዝብ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል ግልጽ የሆነ መፈክር ነው እየተሰማ ያለው። በፌዴራሉ መንግስት በኩል ያለውንም ነገር ስታየው የቃላት ጦርነቱ ያው የተጋጋለ ነው።
7: በክልሉ በተለይም መቀሌ ከተማ እየተደረጉ ያሉ ስብሰባዎች አላማቸው ምን እንደሆነ የጠየቅናቸው የህወሓት ቃል አቀባይ አቶ ሚካኤል አስገዶም ምላሽ ሰጥተዋል።
9: ብቻችንን ሰላም እያልን ብንኖር ሰላም መሆን ስለማይችል የጠላት እንቅስቃሴ ደግሞ ወደ ማይቀር ጦርነት የመራው ሰፊ እንቅስቃሴ ያለበት ሁኔታ ስለሆነ ህዝባችን ጋር እየተረዳዳን ዲስከስ እያደረግን ውሳኔዎች እያስተላለፍን ያለ ነው። ተገፍተን ወደ ጦርነት የምንገባ ከሆነ ይህን ስርዓት የሚመራ ያለ አመራርና ተባባሪዎቹ ከአገሪቱ ለማስወገድ እቅድ ይዘን ህዝባችን እየተወያየን ያለ ነው።
7: ጀነራል ታደሰ ወረደ የት ናቸው የሚሉ ጥያቄዎችም ይነሳሉ። የት ናቸው?
9: በመንግስት አይን አይተህ ከሆነ እየጠየቀኛል። መንግስት አይደሉም፣ ጊዜያውም ቋሚ መንግስት አይደሉም። እንደ ግለሰው ከሆነ እየጠየቀኛለው፣ ግን ያው ግለሰው የትም መሆን ይችላል፣ የትም የፈለገው ቦታ መሆን ይችላል። በትግራይ ላይ እንደዚህ አይነት ችግር የለም። የደህንነት ስጋትም የለብንም። እንቅስቃሴ ሪስትሪክሽንም የለም። ሁሉም ትግራዋይ በነፃነት የምንቀሳቀስባት ክልል ናን ያለ ነው። ስለዚህ እኔ ወጥቼ በፈለግኩት አካባቢ እንደምገባው እና ቤቴ እንደምኖረው ሁሉ እሳቸውም ያው እንደ ማንኛውም ሰው ቤታቸው ይኖራሉ።
7: ሰዎች ግን በተለይ መቀለ ከተማ ቶሎ የመግባት የጦርነት ስጋት እንዳለባቸው እየገለጹ ነው።
9: 24 ሰዓት ሰው ይንቀሳቀሳል። 6 ሰዓት ብትመጣ 10 ሰዓት ብትመጣ ሌሊት እንዳሻት ትንቀሳቀሳለህ። ምን ችግር አለ? ምን የተለየ ነገር አለ? ምን የሚያሰራ ነገር አለ? በመቀሌ አሁን ላይ ምንም ነገር የለም።
7: የትግራይ ሰላምና ለውጥ ፈላጊዎች የተባለው እንቅስቃሴ አስተባባሪ አቶ ከበደ አሰፋ አዲስ አበባ ላይ የተደረገው ሰልፍ በትግራይ እየተፈጸመ ያለው አፈና፣ ሞትና ስደት ብቻ ሳይሆን ተቃርቧል ያሉት የጦርነት ደመና እንዲቆም የሚጠይቅ ነው ማለታቸው ይታወሳል።
10: ይህ ሰልፍ የትግራይ ህዝብ ከተደገሰለት ጦርነት ነፃ እንዲሆንና ሰላም እንዲያገኝ ለፌደራል መንግስት ህዝቡን እንዲታደግ ለማሳሰብ ጭምር ነው።
7: ይህንን እየተባባሰ የመጣን ግጭት ይነሳል የሚል ስጋት በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም እያነሱት ሲሆን ሳልሳይ ወያነ ትግራይ አንዱ ነው። ፓርቲው ለተለያዩ ዓለም አቀፍ ተቋማት ባሰራጨው ግልጽ ደብዳቤ ሊመጣ ይችላል ያለውን ጦርነት ለማስቀረት አስቸኳይና ብርቱ ጫና እንዲደረግ ጥሪ አቅርቧል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ ይህንኑ ለዶቼ ቬለ ገልጸዋል።
11: ከዚህ ቀደም የምናያቸው የነበሩ ስጋቶችም
9: ወደ ጦርነት የሚወስድ የሚመስል ነገሮችን እናያቸው ነበረች አለና ብሎት ማለት።
7: የመቀሌ ከተማ ነዋሪው እንደሚሉት የሰዎች እንቅስቃሴም የተቋማት የስራ ድባብም በተለይ መቀሌ ከተማ ውስጥ እየተቀዛቀዘ ነው።
8: በተለይም አመሻሽ ላይ ያው ግልጽ የሆነ አይነት አፈሳ ነው እየተደረገ ያለውና ከዚህ በኋላ ሰው እየሰጋ ስለሆነ ለራሱ ስለው ጥንቃቄ ማድረጉ አይቀርም። ወደ 11 ሰዓት 12 ሰዓት ሲሆን ያው ሰው በጣም በፍጥነት ወደ ቤቱ ለመግባት ሲሞክር ሲሯሯጥ ታየዋለህ። እሱ ብቻ አይደለም፣ ድርጅት ያለውም ሰው በጊዜ ዘግቶ መሄድ ይፈልጋል። የሰው እንቅስቃሴም ተገድቧል። የጽህፈት ቤት ኃላፊዋ እንደውም ትናንትና የተናገሩት ነገር አንድ ሰው ትግራይ እንደሚወድ ማረጋገጥ የምችለው ሲሰዋ ብቻ ነው ብለዋል። እንግዲህ ይህን ያህል ከሄደ የሰው ስጋት ልክ ነው።
7: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በኢትዮጵያ ሕዝብ ላይ የደረሰ ነው ያለው የመብት ጥሰትና የእርስ በርስ ጦርነት እንዲቆም የኢትዮጵያውያን ትብብር ንቅናቄ ጥሪ አቀረበ። ንቅናቄው ሰሞኑን ባካሄደው ጉባኤ ዓለም አቀፉ ማህበረሰብ አንድ ገለልተኛ ኮሚሽን በማቋቋም ጉዳዩ እንዲጣራ በማድረግ አጥፊዎች በሕግ ተጠያቂ እንዲሆኑ እንዲያደርግ ጠይቋል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝሩን ይዟል።
11: የኢትዮጵያን የትብብር ንቅናቄ ከሁለት ዓመት በፊት በውጭ አገር የሚኖሩ ኢትዮጵያንና ትውልድ ኢትዮጵያን ግለሰቦች፣ ማህበሮችና ድርጅቶች የመሰረቱት ነው። ንቅናቄው ለተባበሩት መንግስታት፣ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለአሜሪካ መንግስትና ኮንግረስ፣ ለተለያዩ ዓለም አቀፍ ሰብአዊ ድርጅቶች ስለ ኢትዮጵያ ወቅታዊ ሁኔታና በሀገሪቱ ውስጥ እየደረሰ ነው ስላለው የሰብአዊ መብት ረገጣ፣ የእርስ በርስ ጦርነት፣ እልቂትና የንብረት መውደም ደብዳቤ በመጻፍ የሁኔታውን አሳሳቢነት ሲያሳውቅ መቆየቱን ይገልጻል። 8 መስራችና 2 ተባባሪ ድርጅቶች ያሉት ንቅናቄው ሰሞኑን ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ ያዘጋጀውን የበይነ መረብ ጉባኤ አካሂዷል። ዶቼ ቬለ የጉባኤ አስተናባሪ የሆኑትን አቶ ግርማ ጥሩነህን አነጋግሯቸዋል።
12: በኢትዮጵያ ህዝብ ላይ እየደረሰ ያለውን አደጋ ማሳየት ስለፈለግን ነው። በኢትዮጵያ ውስጥ እልቂት እየተካሄደ ነው። በጣም ሰፊ እልቂት እየተካሄደ ነው። ቆይቷል። እሱ ግን የባሰ እየመጣ ነው የሚል ስጋት ስላለን ነው። ህዝቧ ካለቀ ኢትዮጵያም ትፈርሳለች። ዋናው ዓላማችን ህዝቡ ነቅቶ ግንዛቤ ጨብጦ ይህን እልቂት እንዲቋቋመው ኢትዮጵያንም እንዲያድን ነው። ትልቅ አደጋ እየመጣ እንዳለ ስለሚሰማ ነው ይህንን ጉባኤ በዚህ ስም ሰይመን ያወጣል።
13: በእለቱ የተካሄዱ የነበረው ውይይት እንደው የተነሱ ጭብጦች ዋና ዋና ጉዳዮች ምንድን ነበሩ?
12: በእለቱ የተነሱት እንግዲህ የዘር ፍጅት እየተካሄደ ነው። ዋናው ነገር የዘር ፍጅት 1983 ዓ.ም ጀምሮ ትንሽም ከዚያ ቀደም ብሎ ነው እየቀጠለ ነው። ግን አድማሱ እየሰፋ በመምጣቱ በጣም አሳሳቢ በመሆኑ አንደኛ በመረጃ ለማስረዳት ነው የፈለግ ነው። መረጃ የዘር ፍጅት ጀኖሳይድ የሚሉት አለ። ስለዚህ ማስረጃው ይሄ ነው ተብሎ በቪዲዮም ቀርቧል። ግን ቪዲዮ አጭር ነው፣ ግን ብዙ ነገሮች መጥቀስ ይቻላል። አትል ብዙ ሰው መረዳት እንዲችል ብቻ ጭብጥ ለማስያዝ የተደረገ ነው። በዚያ ላይ በመዋቅር ነው፣ ዝም ብሎ ህዝብ በህዝብ የተፋጀ አይደለም። ህዝብ ከህዝብ አይደለም የሚዋጋው። ያማ ቢሆን ኖሮ ድሮ ነበረ፣ የፈለጉትን ማድረግ የሚችሉ ቢሆን ኖሮ ቅስቀሳ የተጀመረ ጥሩ ነበር፣ ድሮ ነበረ። ግን እየተካሄደ ያለው የዘር ፍጅቱ በመንግስት መዋቅር ነው።
11: የንቅናቄው ሊቀመንበር ዶክተር ባደገ ቢሻው በጉባኤው ላይ ባደረጉት ንግግር በኢትዮጵያ ህዝብ ላይ እየደረሰ ነው ያሉትን የዘር ማጥፋትና የእርስ በርስ ጦርነት እንዲቆም ለማድረግ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል።
14: የዓለም አቀፉ ህብረተሰብ ዝምታውን በመስበር በኢትዮጵያ ህዝብ ላይ እየደረሰ ያለውን የዘር ማጥፋትና የእርስ በርስ ጦርነት እንዲቆም በማድረግ አንድ ገለልተኛ ኮሚሽን በማቋቋም ጉዳዩ እንዲጣራ በማድረግ አጥፊዎች በህግ ተጠያቂ እንዲሆኑ ማድረግ።
11: ዶክተር ባደገ ሁሉም የኢትዮጵያ ዜጎች በእኩልነት የሚሳተፉበት ዴሞክራሲያዊ ስርዓት የመገንባትን አስፈላጊነትን በንግግራቸው አንስተዋል።
14: በኢትዮጵያ በዘር ላይ የተመሰረተ የፖለቲካ ስርዓት በአስቸኳይ እንዲታገድ ሁሉም የኢትዮጵያ ዜጎች በእኩልነት የሚሳተፉበት ዲሞክራሲያዊ ስርዓት እንዲገነባ ሁላችንም እጅ ለእጅ ተያይዘን በትብብር እንድንታገል ጥሪ ለማድረግ ነው።
11: የንቅናቄው ሊቀመንበር በመጨረሻ ባስተላለፉት መልእክታቸውም
14: ያለኝ መልእክት ሁላችንም በኢትዮጵያዊነት ጥላ ስር በወንድማማችነትና በእህትማማችነት ተሰባስበን ሀገራችን ኢትዮጵያ ከገጠማት የመበታተን አደጋ ለማዳን የመፍትሄ አካል እንድንሆን ጥሪ ያቀርባለሁ።
11: በጉዳዩ ላይ የመንግስትን አስተያየት ለማካተት ለኮሚኒኬሽን አገልግሎት ጥያቄያችን ብናቀርብም ይህ ዜና እስከተጠናቀረበት ጊዜ ድረስ ምላሻቸውን አላገኘንም። ለዶቼ ቬለ ሬዲዮ ለተናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
1: አድማጮች በመከታተል ላይ ያላችሁት ዶቼ ቬለ ነው። ሶስተኛው የዜና መጽሔታችን ላይ ደርሰናል። ወደ ቀይ ባህር ነው የሚወስደን። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የሁቲ ታጣቂዎች በቀይ ባህር የፈጸሙትን የመርከቦች ጥቃት በጽኑ አውግዘዋል። ሊቀመንበሩ ትናንት ባወጡት መግለጫ የቀይ ባህር የመርከቦች መተላለፊያ ደህንነት ለአፍሪካ ከፍተኛ ስልታዊ ጠቀሜታ ያለው መሆኑን አስታውቀዋል። የፖለቲካ ተንታኞች በበኩላቸው ቀይ ባህር አዲሱ ሆርሙዝ እየሆነ ነውን የሚል ጥያቄ እያነሱ ነው። ሁኔታው እጅግ አሳሳቢ መሆኑንም ለዶቼ ቬለ ገልጸዋል። የዶቼ ቬለው የአፍሪካ ጉዳዮች ዘጋቢ እስክንድር ፍሬው ዝርዝሩን ልኮልናል።
15: የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ መግለጫውን ያወጡት የሁቲ ታጣቂዎች በቀይ ባህር ሲያልፉ በነበሩ ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው በተገለጸ በጥቂት ሰዓታት ውስጥ ነው። መሐሙድ አሊ ዩሱፍ በመግለጫቸው የተፈጸመው ጥቃት የግጭቱን ባደገኛ ሁኔታ መባባስ እንደሚያመለክት ገልጸዋል። የቀጠናውን ሰላምና ጸጥታ እንደሚጎዳም አመልክተዋል። በንግድ መርከቦች ላይ የሚፈጸም እንደዚህ አይነት ጥቃት ከዓለም እጅግ ስትራቴጂካዊ የውሃ ላይ መተላለፊያዎች አንዱ በሆነው መስመር ላይ ከፍተኛ ስጋት የሚደቅን ነው ብለዋል። የቀይ ባህር የመርከቦች መተላለፊያ ደህንነት ለአፍሪካ ከፍተኛ ስትራቴጂካዊ ጠቀሜታ ያለው መሆኑንም አክለዋል። የፖለቲካ ሳይንስ ተንታኝ የሆኑት ዶክተር አስናቀ ከፋለ ለዶቼ ቬለ ሲናገሩም በሁቲዎች የተፈጸመው ጥቃት እጅግ አሳሳቢ መሆኑን ገልጸዋል።
3: ይህ ከፍተኛ የሆነ ስጋት ነው የሚያጭረው። ለምን? ቀይ ባህር ከፍተኛ የሆነ የንግድ መተላለፊያ ስለሆነ እና በተለይ ደግሞ ምስራቅ አፍሪካ ሀገራት ከፍተኛ የሆነ የወጪና የገቢ ንግዳቸው የተመሰረተው በቀይ ባህር ላይ በመሆኑ ከዚያም አልፎ የህንድ ውቅያኖስንና የሜዲትሬኒያንን ባህር የሚያገናኝ መስመር በመሆኑ አንጻር ይሄ የሚዘጋ ከሆነ ከፍተኛ ስጋት ነው የሚያመጣው። ኢኮኖሚ በተለይ ከሆርሙዝ ሰርጥ መዘጋት ጋር ተደምሮ ይሄ ከተዘጋ በከፍተኛ የሆነ የኢኮኖሚ ችግር ያመጣል ብዬ ነው የምገምተው።
15: የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው ለሁቲ አማጽያንም የሚያስተላለፉት መልእክት አለ። በንግድ መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ነው የጠየቁት። ግጭት ከሚያባብስ ማንኛውም እርምጃ እንዲቆጠቡና የባህር ላይ እንቅስቃሴ የሚመራባቸውን ዓለም አቀፍ ህጎች እንዲያከብሩም ጥሪ አቅርበዋል። የሁቲ አማጽያን በንግድ መርከቦቹ ላይ ጥቃት የፈጸሙት በሚሳኤልና በድሮን ነው። የሳውዲ አረቢያ መርከቦች በቀይ ባህር እንዳይንቀሳቀሱ ቀደም ብለን ያስተላለፍን እገዳ ተጥሷል በማለት እገዳውን የጣሉት ደግሞ ሳውዲ አረቢያ እነሱ በሚቆጣጠሩት የየመን ሰንዓ የአውሮፕላን ማረፊያ ላይ ፈጽማለች ያሉትን ጥቃት ለመበቀል መሆኑን ሁቲዎቹ አስታውቀዋል። ዓለም አቀፉ ቅና ያለው የየመን መንግስት ግን በአውሮፕላን ማረፊያው ላይ ጥቃቱን የፈጸምኩት እኔ ነኝ ብሏል። የኢራን አውሮፕላን በዚያ እንዳያርፍ ለመከላከል በሚል ከሳውዲ አረቢያ ወደቦች ነዳጅ የሚጭኑ የሌሎች ሀገራት መርከቦችም በሁቲዎች ኢላማ ይደረጉ እንደሆነ ግን የታወቀ ነገር የለም። ድርጊቱ የቀይ ባህርን መስመርም እንደ ሆርሙዝ እንዳያስተጓጉል ግን ተሰክቷል። ሁኔታውን የሚከታተሉ የፖለቲካ ተንታኞችም ቀይ ባህር አዲሱ ሆርሙዝ እየሆነ ነው የሚል ጥያቄ እያነሱ ነው። ዶክተር አስናቀም ስጋቱን የገለጹት በሆርሙዝ ሰርጥ መዘጋት ከተፈጠረው ሁኔታ ጋር አያይዘው ነው።
3: አሜሪካና ኢራን ተኩስ የማቆም ስምምነታቸው ከማድረጋቸው በፊት የሆርሙዝ ሰርጥ በመዘጋቱ ከፍተኛ የሆነ የነዳጅ እጥረት በማጋጠሙ የአፍሪካ ሀገሮች ብቻ ሳይሆኑ በርካታ ታዳጊ የሆኑ የዓለም ሀገራት ከፍተኛ የሆነ ተግዳሮት ገጥሟቸው ነበር። ኢትዮጵያን ጨምሮ ባለፈው እንዳየ ነው በበርካታ ሀገሮች ውስጥ የነዳጅ ዋጋ ጨምሯል። የነዳጅ እጥረት አጋጥሟል። የማዳበሪያ እጥረት አጋጥሟል። አሁን ደግሞ የቀይ ባህር በዚህ ሁኔታ የሚስተጓጎል ከሆነ ሆርሙዝ ኦልሬዲ እየተዘጋ ነው ያለው። በአፍሪካ ሀገራት ከአፍሪካም አልፎ በደቡብ ምስራቅ የኤዥያ ሀገራት በአውሮፓም ላይ ከፍተኛ የሆነ ተጽዕኖ ሊያሳድር ይችላል ብዬ ነው የምገምተው።
15: የሁቲ አማጽያን የፈጸሙት ጥቃት ዩናይትድ ስቴትስንም አስቆጥቷል። አማጽያኑ በሳውዲ አረቢያ መርከቦች ላይ ተጨማሪ ጥቃት የሚፈጽሙ ከሆነ ከፍተኛ ወታደራዊ ቅጣት ይጠብቃቸዋል ሲሉ ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። የቀይ ባህሩ ጥቃት የተሰማው የየመን ሁቲ ታጣቂዎች የባቤል ማንደብ መተላለፊያን ለመዝጋት እንዲዘጋጁ ኢራን ጥሪ ባቀረበችበት ሰሞን ነው። ኢራን ጥሪውን ያቀረበችው ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቶቿን የምታጠቃ ከሆነ ነው። በእንግሊዝኛው ምህጻረ ቃል ISIS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ለዶቼ ቬለ እንደገለጹት የኢራን ማስጠንቀቂያ በተለይ የአፍሪካ ቀንድን የሚያሳስብ ነው። የአፍሪካ ህብረት ግጭቱን ለማብረድ የሚደረጉ ጥረቶችን ሁሉ እንደሚደግፍ መሐሙድ አሊ ዩሱፍ በመግለጫቸው አስታውቀዋል። ለዲ ደብልዩ እስክንድር ፍሬው ከአዲስ አበባ።
1: ቀጣዩ ዘገባችን የሚወስደን ወደ ደቡብ ኢትዮጵያ ክልል ነው። ተላላፊና ተላላፊ ላልሆኑ በሽታዎች የምርመራና የሕክምና አገልግሎት ለመስጠት ያስቻለ የተባለ ተንቀሳቃሽ የተቀናጀ ማህበረሰብ አቀፍ የጤና ፕሮግራም መካሄድ ጀምሯል። የጤና ፕሮግራሙ ተግባራዊ በመደረግ ላይ የሚገኘው ከትናንት በስቲያ ማክሰኞ ጀምሮ ነው። ፕሮግራሙ እስከ ሐምሌ 24 2018 ዓ.ም ድረስ እንደሚዘልቅም በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተካሄደው የፕሮግራሙ ማስጀመሪያ መርሃ ግብር ላይ ተገልጿል። የዶቼ ቬለው የሐዋሳ ዘጋቢ ሸዋንግዛው ወጋየው ዘገባ ዘጋይቷል።
16: ተንቀሳቃሽ የተቀናጀ ማህበረሰብ አቀፍ የጤና ፕሮግራም ተግባራዊ በመደረግ ላይ የሚገኘው ከትናንት በስቲያ ማክሰኞ ጀምሮ ነው። ፕሮግራሙ እስከ ሐምሌ 24 2018 ዓ.ም ድረስ እንደሚቆይ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተካሄደው የፕሮግራሙ ማስጀመሪያ መርሃ ግብር ላይ ተገልጿል። ፕሮግራሙ በዓለም የጤና ድርጅት ድጋፍ በኢትዮጵያና በናይጄሪያ እየተካሄደ እንደሚገኝ ለዶቼ ቬለ የተናገሩት በጤና ሚኒስቴር የጤና ፕሮግራሞች ሚኒስትር ዴታ ከፍተኛ አማካሪ አቶ ሌሊሳ አማኑኤል ቅንጅቱ ያለውን ጠቀሜታ አስረድተዋል።
17: እኛ እንግዲህ እንደ ኢትዮጵያ ጤና ሚኒስቴር ይሄኛው የተቀናጀ ስራ ስንሰራ አምስተኛ ጊዜያችን ነው። ፕሮግራሞችን ማቀናጀት ማለት እንግዲህ ለምሳሌ በዚህኛው ዙር ሰባት ፕሮግራሞችን አንድ ላይ አቀናጅተናል። የተቀናጀ ባይሆን ኖሮ ለሰባቱም የጤና ዘመቻዎች አስፈላጊ ስለሆኑ ሰባት ጊዜ የጤና ባለሙያው ሰባት ጊዜ በየቤቱ ወይም ደግሞ ሰዎች ተሰብስቦ በሚቀበሉበት ቦታ ይሄዳል። ስለዚህ እነዚህ ሰባት ፕሮግራሞች አንድ ላይ በማምጣት መስራት ማለት ነው። ይህንን በምናቀናጅበት ጊዜ የሰው ጉልበት በጣም ሴቭ ያደርጋል። ሪሶርስ በገንዘብም እንደዚሁም ደግሞ ሎጂስቲክስ እንደዚህን በጣም ይቀንሳል። ጊዜ በጣም ይቀንሳል ከሁሉም በላይ።
16: በስምንት ክልሎች እየተካሄደ በሚገኘው በዚሁ ፕሮግራም ሰፊ የማህበረሰብ ክፍልን ተጠቃሚ ለማድረግ መታቀዱን አቶ ሌሊሳ ጠቅሰዋል።
17: የሚሰጡት ዘመቻዎች ትራኮማ፣ ሊምፋቲክ ፍላሪያስስ እና ኦንኮሳርኪያስስ፣ እነዚህ ሶስቱ የተቀናጀ የመድኃኒት እደላ ወይም ደግሞ ማስ ድራግ አድሚኒስትሬሽን ይሰጡበታል። ከዛ በኋላ ደግሞ አይ ስክሪኒንግ ወይም ደግሞ የአይን ጤና ስክሪኒንግ፣ የቲቪ ስክሪኒንግ እና የወባ ትኩሳት ያላቸውን ሰዎች ደግሞ ምርመራ ይካሄዳል። እንደዚሁም ደግሞ የማህፀን በር ጫፍ ካንሰር ምርመራዎች ይካሄዳሉ። እነዚህ ሰባቱ ፕሮግራሞች ናቸው የሚሰጡት። በዚህኛው ዙር እንግዲህ የሚሰጡባቸው ቦታዎች እነዚህ ህመሞች በብዛት የሚከሰቱባቸው አካባቢዎች ናቸው። ስምንት ክልሎችን ያጠቃልላል። እንግዲህ ከነዚህ ስምንት ክልል 401 ወረዳዎች 41 ሚሊዮን ሰዎችን እናክማለን፣ እንመረምራለን ማለት ነው። በዚህ ዘመቻ
16: ተንቀሳቃሽ የተቀናጀ ማህበረሰብ አቀፍ የጤና ፕሮግራም ተግባራዊ የተደረገባቸው ከሚገኙት አካባቢዎች መካከል በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን የሚገኘው የካራት ዙሪያ ወረዳ አንዱ ነው። ፕሮግራሙ በወረዳው መጀመሩን ለዶቼ ቬለ የገለጹት ከወረዳው ነዋሪዎች አንዱ ዳኛቸው ገለቦም ሴት ልጆቻቸው የማህፀን በር ካንሰር ምርመራ በማድረግ ተጠቃሚ መሆናቸውን ተናግረዋል።
18: 14 ዓመት እና ከዛ በታች ግብረ ስጋ ግንኙነት የምትጀምር ከሆነ ለወደፊቷ እድሜ ሄዷ የወልድ ስነ ስርዓት ወይ የወልድ ስትደርስ በማህፀን በር የመያዝ ከፍተኛ ቻንስ አላት። ለዛ ባህል መደረግ የግድ ሕክምና ወይንም ክትባት ማግኘት አይደለም ተብሎ እየተደረገ ነው። ህብረተሰቡ በጣም ነው እየተጠቀመ ያለውም ጥሩ ነው። እንግዲህ
16: በኢትዮጵያ ባለፉት 10 ዓመታት በገጠርና በከተሞች የጤና አገልግሎት ለማስፋፋት በተደረጉ ጥረቶች አሁን ላይ የጤና አገልግሎት ተደራሽነት ሽፋን ከ95% በላይ መድረሱን ከፌዴራል ጤና ሚኒስቴር የተገኘው መረጃ ያመለክታል። በተሻሻለው አዲሱ የጤና ፖሊሲ መሰረት ከተደራሽነት የህክምና ጥራትን ወደ ማስጠበቅ ለመሸጋገር በሚያስችሉ ስራዎች ላይ ትኩረት መደረጉን በጤና ሚኒስቴር የጤና ፕሮግራሞች ሚኒስትር ዴታው ከፍተኛ አማካሪ አቶ ሌሊሳ ጠቁመዋል።
17: በመጀመሪያ ደረጃ አሀድ ላይ አተኩረን እና እንዲሁም ተደራሽነት ላይ አተኩረን ስንሰራ ከነበረው ፖሊሲ አሁን እነሱንም ጨምረን የሚቀጥሉ ተርሸሪ ሌቭል ያሉ ህክምናዎችን እስከ ሜዲካል ቱሪዝም ድረስ ለማገዝ ፕላን አውጥቶ ጤና ሚኒስቴር እየሰራ ነው። ይሄን ለመስራት እንግዲህ ተደራሽነት ከሚለው ወይም አክሰስ ከሚለው አልፈን አሁን ወደ ኳሊቲ እየሄድን ነው። ስለ ኳሊቲ በምናወራበት ጊዜ እንግዲህ የተለያዩ የዲያግኖስቲክስ ወይም ደግሞ በሽታዎችን የምንለይባቸውን የዘመናዊ ህክምና መሳሪያዎች መንግስት በመግዛት ከፍተኛ ስልጣና በመስጠት ትልቅ ስራዎች እየተሰሩ ናቸው እና እነዚህን ለመድረስ መንግስት በትጋት እየሰራ ነው። ያንን ስልህ አንዳንድ ክፍተቶች ስቲል ሊኖሩ ይችላሉ። ነገር ግን የጤናው ለውጥ ላይ የህብረተሰቡን ጤና በመጠበቅና ኳሊቲውን የጠበቀ ሕክምና ለማድረስ ትልቅ ስራ እየተሰራ ይገኛል።
16: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: ኢትዮጵያ ያስጠለለቻቸውን ስደተኞች ተቃሚ ያደርጋል የተባለው ማካተት የተባለው ፍኖተ ካርታ በተለይ በጋምቤላ ክልል ለሚኖሩ ስደተኞችና ተቀባይ ማህበረሰቦች በጎ የፖሊሲ አቅጣጫ መሆኑን የቀድሞ የጋምቤላ ከተማ ከንቲባ ተናግረዋል። ፍኖተ ካርታው በዓለም አቀፍ የስደተኞች አስተዳደር ህግ መሰረት ከተተገበረ በስደተኞችና በተቀባይ የክልሉ ነዋሪዎች መካከል አልፎ አልፎ የሚታየውን ግጭት ይቀንሳል ብለዋል። ለስደተኞችና ስደተኛ ተቀባይ ዘላቂ እድገት ያግዛል የተባለው ይህ ቅድ አዲስ አበባ ላይ ይፋ ሲደረግ ገለጻ ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ ናቸው። ለጋሾች ለዚህ ዓላማ የሚሰጡት ሀብት ለኢትዮጵያና ለአካባቢው ብሎም ላለመረጋጋት ብልጽግናና ሰላም የዋለ ንዋይ ተደርጎ ሊወሰድ ይገባል ብለዋል ሚኒስትሩ። የአዲስ አበባው የዶቼ ቬለ ወኪል ሰለሞን ሙጬ ተጨማሪ ዘገባ አለው።
7: የኢትዮጵያ የስደተኞችና ተመላሾች አገልግሎት ኢትዮጵያ ተቀብላ ያስጠለለቻቸውን 1.2 ሚሊዮን ስደተኞች ከብሔራዊ የልማት ስራዎች ጋር ለማስተሳሰር ያለመ የተባለ ፍኖተ ካርታን በቅርቡ ይፋ አድርጓል። በዚሁ ጊዜ ለስደተኞች ሁለንተናዊ ጥበቃ የሚውል ድጋፍ የሚሰጡ ተቋማትና ድርጅቶች እንዲሁም መንግስታት የሚያደርጉት እገዛ እንደ የልማት ስራ ተዋጽኦ እንጂ ተቀጥያ የሰብአዊ እርዳታ ተግባር ብቻ አድርገው እንዳያዩት ጥሪ ቀርቧል። የኢትዮጵያ መንግስት የስራ ኃላፊዎች የዓለም አቀፍ ተቋማት መሪዎችና የሀገራት አምባሳደሮች በተገኙበትና ማካተት የተባለው ፍኖተ ካርታ በተዋወቀበት በዚያው ሰሞን መድረክ ላይ ንግግር ያደረጉት የኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ ግጭት፣ የአየር ንብረት ለውጥና ድርቅን ሽሽት ወደ ኢትዮጵያ የሚገቡ ስደተኞች በተቀባይ ማህበረሰቦች ላይ የሚፈጥሩት ጫና ቀላል ባለመሆኑ ያንን ከልማት ስራ ጋር አስተሳስሮ መምራት እንዲቻል እቅዱ ማስፈለጉን ጠቅሰዋል።
19: ሪፊጂ ኢንክሉዥን ካኖት ቢ ፋይናንስድ
7: ስደተኞችን ማካተት በሰብአዊ የገንዘብ ድጋፍ ማድረግ ብቻ የሚሳካ አይደለም። ቀጣይነት ያለው ለውጥ የሚያመጡ መፍትሄዎች የልማት ፋይናንስ፣ የአየር ንብረት ፋይናንስ፣ የግሉ ዘርፍ ኢንቨስትመንትና እውነተኛ ዓለም አቀፍ የልማት ኃላፊነቶችን መጋራትን ይጠይቃሉ። ኢትዮጵያ ቀደም ሲል የዓለም ባንክ፣ የተባበሩት መንግስታት ድርጅት ኤጀንሲዎች፣ የሁለትዮሽ አጋሮችና ሌሎች ባለድርሻ አካላት የሚያደርጉትን ድጋፍ ተቀብላለች። ነገር ግን የወቅቱና የወደፊት የመፈናቀል ችግሮች ስፋት ከፍተኛ ኢንቨስትመንትን ይጠይቃል። ስለዚህ የልማት አጋሮችና ዓለም አቀፍ የፋይናንስ ተቋማት ስደተኞችን በሚያስተናግዱ አካባቢዎች የሚደረጉ ኢንቨስትመንቶች የበጎ አድራጎት ተግባራት እንዳልሆኑ፣ ይልቁንም ለመቋቋሚያ ለኢትዮጵያ ለቀጠናውና ለዓለም መረጋጋት ብልጽግና እንዲሁም ሰላም የዋሉ ሀብቶች ተደርገው ሊወሰዱ ይገባል። ኢትዮጵያ ውስጥ 1.2 ሚሊዮን በላይ ስደተኞች በተለያዩ ክልሎች ውስጥ ባሉ መጠለያ ጣቢያዎች ያሉ ሲሆን አብዛኛዎቹ ከደቡብ ሱዳን ተነስተው የመጡና ጋምቤላ ክልል ውስጥ የሚኖሩ ናቸው። ከአጠቃላይ ከለላ ጥያቄዎች ውስጥ 80 በመቶ መሰረተ ልማት ባልተሟላላቸው የድንበር አካባቢዎች እንደሚገኙ በተዋወቀው ፍኖተ ካርታ ላይ ተጠቅሷል። በዚህ ምክንያት የስደተኞች አያያዝ በሚሰጥ እርዳታ ብቻ የሚሸፈን ሳይሆን ዘላቂ ለውጥ በሚያመጣ የልማት እቅድ መደገፍ አለበት የሚል አቋም ተይዟል። የቀድሞ የጋምቤላ ከተማ ከንቲባ አሁን በጋምቤላ ዩኒቨርሲቲ የስራ ኃላፊ የሆኑት ዶክተር ኮት ማይታብ ይህ እቅድ በጎ የልማት አቅጣጫ መሆኑን ዛሬ ለዶቼ ቬለ ገልጸዋል።
20: ሪፊጂ የሚኖርባቸው ወረዳዎች ብዙ የኢኮኖሚ የተሻሻሉ ነገሮች አሉ። በተለይ በቅርብ ጊዜ ኢንቴግሬሽን በሚደረግበት ሰዓት ለሆስት ኮሚኒቲ እና በሪፉጂ መካከል የተደረገ ፕሮጀክቶች አሉ። እንደዚህ አይነት ፕሮጀክቶች ይጠቀማሉ። እሱም ከኢኮኖሚ አንጻር ትልቅ ነገር ነው። ምናልባት ሌሎች የማህበራዊ ኢንፍራስትራክቸሮች በተለይ ሆስፒታል ትንሽ አቅርቦት በሚኖርበት ሰዓት የሪሶርስ ውስንነት ያታያል። እንደዚህ ነገሮች ለማስተካከል ተጨማሪ ድጋፎች ቢደረግ ብዙ ህዝብ በአንድ ጊዜ የሚጠቀሙበት ነገር ጥሩ ይሆናል ብዬ እገምታለሁ።
7: በጋምቤላ ክልል ያሉ የደቡብ ሱዳን ስደተኞች ከኢትዮጵያውያን ዜጎች ጋር ተመሳሳይ የጎሳ ማንነት ያላቸው በመሆኑ ወደ ከተማ የሚገቡ ስደተኞችና ዜጎችን መለየት ችግር ሲሆን ይስተዋላል። ይህ ፍኖተ ካርታ ዓለም አቀፍ የስደተኞች አስተዳደርን መርህ ተከትሎ መተግበር ከቻለ ግጭትን ይቀንሳል ሲሉም ዶክተር ኮት ማይታብ ነግረውናል።
20: ስደተኞች ወደ ከተሞች በሚመጡበት ሰዓት የዓለም አቀፍ ስደተኞች አስተዳደር ህግ መሰረት አፕላይ ይደረግ በኢታን አካባቢ ሆስት ኮሚኒቲ ጋር የተቀላቀሉ ሪፊጂዎች ሲቲዘን እና ሪፊጂ ብዙም ልዩነት የለም። በዛ አጋጣሚ ሪፊጂ አካል ሊጎዳ ይችላል። በተመሳሳይ መልኩ ሲቲዘኖች ሪፊጂ ጋር የሚያጋጩበት ሰዓት ይታያል። እነዚህም ነገሮች ለማስተካከል ትንሽ ስራ እዛ ላይ ቢደረግ ያለው የጸጥታ ችግር ይቀርፋል ብዬ አምናለሁ።
7: ኢትዮጵያ ከለላ ከሰጠቻቸው የተለያዩ ሀገራት ስደተኞች መካከል 15% ገደማው በከተሞች ውስጥ የሚኖሩ ስለመሆናቸውም መረጃዎች ያሳያሉ። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: አድማጮች፣ 5 ርዕሶችን ያስተነተንበት የምሽቱን የዜና መጽሔታችንን እዚህ ላይ አጠቃለልን። አሁን ደግሞ የፊታችን እሁድ የምናስደምጠውን የእንወያይ ርዕስና ጽንሰ ሐሳቡን ላስተዋውቃችሁ። የኢትዮጵያ ፖለቲካ ተዋናዮችና ምሁራን ለበርካታ ዓመታት እንዲደረግ ሲያሳስቡ የከረመው ሀገራዊ ብሔራዊ ምክክር ዘንድሮ እውን ሆኗል። ተጠሪነቱ ለአገሪቱ ምክር ቤት የሆነው ብሔራዊ ምክክር ኮሚሽን የተሰጠው የኃላፊነት ጊዜ ተራዝሞ ለአራት ዓመታት ከሀገር ውስጥና በውጭ ከሚኖሩ ዜጎች ያሰባሰባቸውን በሺዎች የሚገመቱ አጀንዳዎች አደራጅቶና ፈራስ ይዞ በ8 ዋና ዋና ምሰሶዎች ያላቸው ውን መነጋገሪያዎች ይፋ አድርጓል። አራት ሺህ ተወያዮችንም በአንድ ወር አሰባስቦ ንግግር ጀምሯል። ግጭት ጦርነት በአንድ ወገን በሚስተናገድባት አገር ብሔራዊ ምክክር እየተካሄደ ነው መባሉ ጥያቄና ግርምት የፈጠረባቸው ጥቂቶች አይደሉም። ያኮረፉና ነፍጥ አንስተው ከመንግስት ጋር የሚፋለሙት ኃይሎች ያልተካተቱበት ምክክርስ በአገራዊ ምክክር ሊባል ይችላል ወይስ አገራዊ ምክክር ሊባል ይችላል ወይ ሲሉም ይጎመጉታሉ። ዘመናትን ለተሻገሩ አነጋጋሪ ጉዳዮች መፍትሄ ማምጣቱ ተስፋም ያሳስባቸዋል። በሌላ ወገን ደግሞ የተጀመረው አገራዊ ምክክር በእርግጥ ምንነቱ ለምን ያህል ወገን ግልጽ ነው የሚለው አነጋጋሪ ነው። በዚህ ሳምንት የዶቼ ቬለ የንወይ መሰናዶ ኢትዮጵያ ለዓመታት የተጠበቀችው ብሔራዊ ውይይት ወዴት ሲል ይጠይቃል። 3 እንግዶችን ጋብዘን ባካሄድነው ውይይት የሚከተሉት ነጥቦች ተነስተዋል።
4: ኢትዮጵያ ውስጥ ግጭት አይደለም አክቲቭ ዋር ነው ያለው በአብዛኛው የኢትዮጵያ አካባቢ፣ በአማራ ክልል፣ በኦሮሚያ። አሁን ደግሞ እንዳለፈው ሁሉ በትግራይ ላይ ያለው ሁኔታም በጣም እያሰጋ እንደሆነ እኛም ገልጸናል በተደጋጋሚ። እና ቅድም እንዳልኩት እነዚህን ጥያቄ ኖሯቸው መሳሪያ ያነሱ አካላት ጉዳይ ችላ ብሎ የሚደረግ ምክክር የትም ሊደርስ የሚችል አይደለም። ጦርነትም አስቁሙ ሰላም ያመጣል የሚል ነገር የለም። ምክንያቱም አክቲቭ ዋር ነው። በዚህ በኩል ንጹሐን ይገደላሉ። ትናንት እንኳን ገዳም ተደብድቧል በአማራ ክልል።
21: ብሔራዊ ኮሚሽኑ ሲቋቋም ከታጣቂ ኃይሎች ጋር ብቻ ለማውራት አይደለም ለማውራትም አጀንዳ ውስጥ ስ ዋን ኦፍ ደ ሚሊየንስ ኦፍ አጀንዳ አይተም ውስጥ ነው ብሔራዊ ምክክር ኮሚሽኑ በኢትዮጵያ ደረጃ ነው። በሌላ ሀገር በቀላሉ ብዙ ሀገሮች ተሳክተዋል። የተሳካውን ደግሞ የፖለቲካ ጥያቄ ስለሆነ የፖለቲካ ጥያቄ ደግሞ የፖለቲካ ስልጣን ብቻ አከፋፍለ የሚሰሉ ማድረግ ትችላለን። እኛ ግን ከዛ የከፋ ነው። በብዙ ነገር ላይ በታሪክ አንስማማም። ብዙ ነገሮች የማያስማሙን ነገሮች አሉ እና እነዚህ ደግሞ ውለው አድረው ተደርቦ ተደራርበው ለሀገሪቷ ችግር ስለፈጠሩ
22: እኛ ከሌሎች ሀገሮች ለየት ያልንን ችግርም ካለብን እኛው ራሳችን የፈጠርነው ችግር ነው። እኛው ራሳችን የምንወጣው ከሌሎችም ተሞክሮ ብንወስድም ግን ራሳችን የምንወጣው ነገር ነው። ቆመናልም እንደዚህ ሆነን ማለት ይህን ያህል 100 ዓመታት እና አሁንም በጣም ቦነፋይድ የሆነ ቅን ልቦና ካለ እነዚህን ችግሮችን መፍታት እንችላለን። ማነቆ የሆነብን እኔ እንደሚመስለኝ በየጊዜው የሚመጡ መንግስታት ናቸው። እኔ ያውቅልሃለሁ የሚሉት መንግስታት ናቸው። ዛሬም ይሄ ኮሚሽን ከነዚህ እስከ ዛሬም ከነበሩት እኔ ያውቅልሃለሁ ከሚሉ መንግስታት ጫና የተላቀቀ አይመስለኝም እንጂ
4: አንድ ነገር ይሰራል አይሰራም ብሎ ደግሞ ግዴታ በዛ ሴቲንግ ውስጥ ብቻ መሞከር አለበት ብዬ አላስብም። የተለያዩ ሀገራት የምክክር ሂደትን እናያለን። ከዛም ባለፈ ደግሞ አሁን መሬት ላይ ያላው ምንድን ነው የሚለው እና ለእንዳልኩሽ እኛ ከመጀመሪያ ጀምሮ ይሄ ነገር አይሰራም ብለን አይደለም ራሳችንን ያገለልነው ውስጡ ሂደት ውስጥ ነበርን ለተወሰኑ ጊዜያት ግን ውስጡ ሆነን አይተነዋል በደንብ ፋውንዴሽኑ ልክ አይደለም የገለልተኝነት ጥያቄ አለበት የአካታችነት ጥያቄ አለበት
2: አንፎርቹኔትሊ ፓብሊክ ሪሌሽን ችግር ስለነበረ ብሔራዊ ምክክሩ የተቋቋመ ለምን እንደሆነ ብዙን ሰው አያውቅም። ብዙዎቹ የሰጉት የፖለቲካ ድርጅቶችን ሰብስበው ከመንግስት ጋር ለማስታረቅ ነው። እንደዚህ ነገር መሰላች ግን አይደለም።
1: አድማጮች ሸዋዬ ለገሰ የመራችሁን ሙሉውን ውይይት እሁድ ዕለት ከዓለም ዜና ቀጥሎ ይቀርባል እንድታደምጡ ከወዲሁ እንጋብዛለን። ወደ ሳምንታዊው የወጣቶች ዓለም ከመሸጋገራችን በፊት አድማጮች የመሸጋገሪያ ሙዚቃ እናድምጥና እንመለስ መልካም ቆይታ።

0: በመከታተል ላይ ያላችሁት ዶች ቨለን ነው። ከምሽቱ 1 ሰዓት ከ45 ይላል ጀርመን ላይ። ከምሽቱ 12 ሰዓት ከ45 ነው። ወደ ሳምንታዊው የወጣቶች ዓለም ዝግጅታችን ነው የምናልፈው። ልጆች በክረምት ትምህርታቸውን እንዲያሻሽሉ በበጎ ፈቃደኝነት የተነሳሱ ተማሪዎች የማሰልጠን ተግባር እየሰጡ ነው። ጋዜጠኛ ወሰን ሰገድ ገብረ ኪዳን ለዚህ በጎ አገልግሎት በልጆቻችን መሃል የተሰኘ የበጎ አድራጎት ማህበር ተቋቁሞ በጎ ፈቃደኞችን በማስተባበር በክረምት ወጣት ተማሪዎችን እያሰለጠነ መሆኑን ይናገራል። ማጠናከሪያ ትምህርቱ ወደ ከፍተኛ ትምህርት ተቋም ለመግባት ተማሪዎች የሚያደርጉትን ጥረት የማገዝ ዓላማም ይዟል። ወጣት ንግስትን ጨምሮ ሌሎች በርካታ ሰዎች በክረምት ወቅት የራሳቸውን የረት ሰዓት ለሌሎች ለመርዳት ያውሉታል። የዕለቱ ከወጣቶች ዓለም የተማሪዎችን ውጤት ለማሻሻል የሚተጉትን በጎ ፈቃደኞች ያስተዋውቀናል። ለዝግጅቱ የአሶሳ ወኪላችን ነው ነጋሳ ደሳለኝ።
1: የወጣቶች ዓለም
2: ጤና ይስጥልኝ አድማጮቻችን። በየሳምንቱ የሚቀርብላችሁ በወጣቶች ላይ የሚያተኩረው መሰናዷችን ጀምሯል። በዛሬው ዝግጅታችን የረፍት ሰዓታቸውን በመጠቀም የተማሪዎችን ውጤት ለማሻሻል እየተጉ የሚገኙ የክረምት በጎ ፈቃድ ሥራ ላይ የተሰማሩ ወጣቶች ሥራን እንቃኛለን። ጋዜጠኛ ወሰን ሰግድ ገብረ ኪዳን በክረምት በጎ ፈቃድ ሥራ ላይ ከተሰማሩት መካከል ናቸው። ጋዜጠኛው ከሁለት ዓመት በፊት ነበር ተማሪዎችን በክረምት ወቅት ለማገዝ ጥረት ማድረግ የጀመረው። በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 2 የከፍተኛ ሁለተኛ

0: አቅቷቸው አርከ ትምህርት ቤት አንድን ማሰረም ምናምን ነው የሚያልፉት። ይሄ ህብረተሰቡንም ያሳዘነ ነው፣ ሌላውንም አካል ያሳዘነ ነው። እና ምን እናደርግ ብል ተወያየን ከጓደኞች ጋር፣ ቀን ያብሮ አደጎች ጋር ውጭ ሀገር ከሚኖሩ ደግሞ እኛ የድርሻችንን እናንሳ ብለን ተነጋገርን። እና ከተማርንበት ከፍተኛ ሁለተኛ ደረጃ ትምህርት ቤት ከአስረኛ ክፍል ጀምሮ የተወሰኑ ተማሪዎችን ማገዝ ብንችል እንደውም ለውጥ ማምጣት እንችላለን። አስራ ሁለተኛ ክፍል የሚያልፉ ወጣቶችን ማፍራት እንችላለን በሚል ሀሳብ ነው። አስርና አስራ አንድን ለማስተማር ነበር እቅዳችን። ግን በመሀል ላይ የአዲስ አበባ መስተዳደር አስራ አንድና አስራ ሁለትን በክረምት የግድ ግዴታ ማስተማር ስለጀመረ በዛ በአስረኛ ክፍል ቀጥለናል። በዛ እያደረግን ብቻ ማድረግ የምንችለውን ነገር ወጣቱን ትውልድ ለመርዳት ማገዝ ነው የምንለው። እኛ ማገዝ ያለብንን ነገር እያገዝን ያለ ነው።
1: የእረፍት ጊዜያቸውን በመጠቀም ከተለያዩ ቦታዎች በመምጣት ተማሪዎችን የሚያግዙ በጎ ፈቃደኛ መምህራንና ግለሰቦች በተለያዩ ትምህርት ዘርፍ የተመረቁ እንዲሁም ታዋቂ ግለሰቦች ጭምር ናቸው። ወጣት ንግስቲ ገብረ መስቀል ጣፎ አካባቢ ነዋሪ ስትሆን ወደ ፈረንሳይ ለጋሲዮን በመመላለስ ተማሪዎችን ታስጠናለች። በምህንድስና የትምህርት ዘርፍ የተመረቀችው ወጣት ንግስቲ በዚህ ክረምት ማጠናከሪያ ትምህርት ላይ የተማሪዎችን ውጤት ለማሻሻል በማስተማር በበጎ ፈቃድ ስራው ላይ እየተሳተፈች ትገኛለች። በዚህ ክረምት በጎ ፈቃድ አገልግሎት ስራ ተማሪዎችን በማገዝ በቀጣይ ወደ ከፍተኛ ትምህርት ተቋም የመግባት ህልማቸው እንዲሳካ የበኩሏን እየተወጣች እንደሆነም ትናገራለች። ተማሪዎች በቀላሉ በሚረዱት መንገድ ማስጠናት በቀጣይ ያሰቡት አላማቸውን እንዲያሳኩ ከፍተኛ ሚና እንዳለው በመጥቀስ በአሁኑ ወቅት የሂሳብ ትምህርት ተማሪዎችን በማስተማር ላይ እንደምትገኝ አብራርታለች።
2: ከወሎ ዩኒቨርሲቲ ነው የተመረቁት በሜካትሮኒክስ ኢንጂነሪንግ እና አሁን ቆሎ ቢዝነስ ላይ ነው የምሰራው። እኔ ማትማቲክስ ነው የማስተምሯቸው ለልጆቹ። ቀጣይ አመት አስረኛ ክፍል የሚጀምሩ ናቸው። እኔ ከጻፎ ነው የምመጣው፣ ካሶ ገብርኤል የሚባላለ። ከዛ የመጣን ነው ወደ ፈረንሳይ የምናስተምረው። ተማሪያችን በየጊዜው እየጨመሩ ያሉት ከሀያ ምናምን ጀምረው እስከ ሰላሳ ምናምን ይሆናል። ትምህርቱም ወደዋለሁ፣ ማትማቲክስ በጣም ወደዋለሁ እና ለሰው ማሳወቅ ነው ደስ ይለኛል። ግን በጣም አሪፍ ተማሪዎች ናቸው። እንዳጋጣሚ ያሉ ደስ ይላሉ። ለመቀበል ፈጣን ናቸው። እስከፍልበተቶ ለሚረዱ ምናምን ናቸው ደስ ይላሉ። ግን በጣም ዲሲፕሊን የሆኑ ተማሪዎች ናቸው። ፍላጎት ያላቸው ናቸው ምናምን ደስ ይላሉ።
1: ተማሪዎች በተለያዩ የትምህርት ዘርፍ ልምድ ያካበቱ ግለሰቦች ተሞክሮ በመስማት በቀጣይ ትልቅ ራዕይን እንዲሰንቁ በየሳምንቱ አንድ ቀን ልምዳቸውን በማካፈል በዚሁ በጎ አድራጎት ስራ ላይ ይሳተፋሉ። ወጣት ንግስቲን ጨምሮ ከከፍተኛ ትምህርት ተቋም በሕክምና በኢኮኖሚክስና ሌሎች ትምህርት ዘርፍ ላይ የሚገኙ በጎ ፈቃደኛ ግለሰቦች በዚሁ ፈረንሳይ ለጋሲዮን የካ ክፍለ ከተማ ወረዳ 2 በመገኘት ለተማሪዎች እገዛ እንደሚያደርጉ የማህበሩ ኃላፊ ጋዜጠኛ ወሰን ሰግድ አብራርተዋል። ወጣት ያዕቆብ በቀለም በኢኮኖሚ ኢኮኖሚክስ የትምህርት ዘርፍ የተመረቀ ሲሆን በዚህ በልጆቻችን መሀል በተሰኘው የበጎ አድራጎት አገልግሎት አባልና በማስተማር ላይም ይገኛል። የሁለተኛ ደረጃ ተማሪዎችን ውጤት ለማሻሻል አላማ አንግቦ ወደ ስራ የገባውን ይህንን የክረምት በጎ አድራጎት ማህበር ስራ የጀመሩት የዛሬ 2 ዓመት ገደማ መሆኑን የተናገሩት ወጣት ያዕቆብ በቀለ በግለሰብ ደረጃ የነበረው ሀሳብ በአሁኑ ወቅት በርካቶችን ማሳተፍ መቻሉን ጠቁመዋል። የሚሰጡትን የክረምት ማጠናከሪያ ትምህርቱን በማህበራዊ መገናኛ ዘዴዎች ጭምር የሚያስተላልፉ ሲሆን መረጃዎቹ ተደራሽነታቸው በማደጉ በርካታ ሰዎች ስራውን እየደገፉ እንደሚገኙ ተናግረዋል። የማጠናከሪያ ትምህርቱን የሚሰጡ መምህራን ራቅ ካሉ ስፍራዎች ጭምር በመምጣት በበጎ ፈቃድ አገልግሎቱ ላይ እንደሚሳተፉም ገልጸዋል። በዚህ ክረምት በጎ ፈቃድ አገልግሎት
0: ዋና ዓላማው 9-12 ያሉ ተማሪዎችን የዩኒቨርሲቲ መግቢያ ፈተና ሊያመጡ የሚችሉበት በላይፋቸውም ሰክሰስፉል የሚሆኑበትን በተለያዩ በሚሰማሩበት ህይወት ምክንያቱም ከትምህርት ባሻገር ህይወት አለና በህይወታቸውም ስኬታማ የሚሆኑበትን መንገድ ለምን አንደግ የሚል ሀሳብ ተነሳ። እ ያሉ ፈረንሳይ አካባቢ ይኖሩ የነበረ ወይም ከወሰን ጋር በልጅነታቸው አብረው ሲማሩ የነበሩ ሰዎች መሪያ የገንዘብ ድጋፍ አደረጉ። ምክንያቱም ማስተማር ብቻ ሳይሆን ተማሪዎቹ ብዙ ኦፖርቹኒቲ ኮስት አለ ትተውት የሚመጡት እና ለእሱ በማሰብ ቢያንስ ገባ ቢኖር ብለን አስበን ነበረ። በዛ ጀመር ስራውን ጀምረን ትንሽ መሄድን ግን በየጊዜው በሶሻል ሚዲያ ወሰን ያስተዋውቅ ስለነበረ የምንሰራውን ስራ እያዩ እኛ ለመምህራን ትራንስፖርት የሚሆን ምክንያቱም አንዳንዱ በጣም ከሀገር ጫፍ ነው የሚመጣው እና ለትራንስፖርት የሚሆን ገንዘብ እንሰጣለን። አንዳንዱ ለተማሪዎች ጥሩ ስኮር ላደረጉ ተማሪዎች ሽልማት እንሰጣለን። ላፕቶፕ የሰጡ አሉ፣ ታብሌት የሰጡ አሉ፣ መጽሐፍ የሰጡ አሉ። እንዲህ እንዲህ እያለ ስራው በበጎ ፈቃደኝነት ተጠናቅቆ ፈቃደኝነት ጀምሮ መጨረሻ ላይ እንደውም እናት ባንክ ብዙ ሴት ተማሪዎችን ስለምታስተምሩ የሚያስፈልግ ነገር ንገሩንና እኛም ድጋፍ እናደርጋለን ስናናግራቸው የዛን ጊዜ አስበን የነበረው ይሄ ሰፕሊመንተሪ መጽሐፍቶች ከ12ኛ ከ9 ሳፖርት የሚያስተምሩ እነሱን እንዲያሟሉ አደረግን። ጃፋር መጽሐፍ አነስ ባለ ዋጋ ያን መጽሐፍ ሸጠልን፣ ማሸዋጋ ሸጠልን። ስለዚህ ህጋዊ የሆነን አሁን 2ኛውን አመት ትምህርት

0: ስልጠና ለመስጠት ላይ ነን።
1: ለተማሪዎች የሚሰጠውን ትምህርት በማህበራዊ መገናኛ ዘዴና በሌሎች መንገዶች የማህበሩን እንቅስቃሴ ሰሙ በሀገር ውስጥና ከሀገር ውጭ የሚኖሩ ግለሰቦች ወደ ትምህርት ቤቱ በመሄድ ለተማሪዎች ያላቸው ልምድ እንደሚያካፍሉ የተናገረው ጋዜጠኛው ሰንሰግድ ገብረኪዳን ይህም በተማሪዎች ውጤት ላይ በጎ ተጽዕኖ እንዳለው ገልጿል። ባለፈው አመት በነበሩ የክረምት በጎ ፈቃድ ስራ ላይ በተሰጠው ትምህርት 14 የሚደርሱ መምህራን በነጻ አገልግሎት መስጠታቸውንና በርካታ ተጽዕኖ ፈጣሪ ግለሰቦችም በፈረንሳይ ለጋሲዮን በመገኘት ልምዳቸውን አካፍለዋል።
0: ካል ወደኋላ ይዤ ልጀምራለሁ። የኛ ፕሮግራም ላይ የተሚለው ደረቁን ትምህርት በመስጠት ብቻ አይደለም። ከደረቁ ትምህርት ባሻገር ሀገሪቷ ውስጥ አሉ የተባሉ ከውጭም ሀገር የሚመጡ ሊሆኑ ይችላሉ አሉ የተባሉ ምሁራን መጥተው ለተማሪዎቹ እንዴት ትልቅ ስኬታማ እንደሆኑ እንዴት ትልቅ ደረጃ ላይ እንደደረሱ ያወሯቸዋል። መቃቀር ፕሮግራም የሰጧቸዋል ማለት ነው። እና ባለፈው አመት ወደ 18 ሰዎች አሜሪካ ሀገር በማስተማር ስራ ላይ የነበረ ወደ ሀገር ቤት ሲመጡ ትምህርት እንዲሰጡልን አድርገናል። ከአረብ ሀገር ኦማን ዩኒቨርሲቲ ዶክተር አንተን የሚባል ኤንደሶን ሙሽ የሰሙ ብርቱካን ሚደቅሳ ሀውለት አህመድ ዶክተር ኤርቲዶ ለንደቦ እንደነዚህ አይነት ሰዎች ወደ 18 የሚሆኑ ሰዎች መጥተው ልምዳቸውን ትምህርታቸውን እንዴት እዛ ደረጃ ላይ እንደደረሱ ምን ማድረግ እንደሚገባቸው ተማሪዎች እነሱ ምን ምን አድርገው ውጤታማ ሊሆኑ እንደቻሉ እኛ የሆነ ትምህርት ነው የሰጡልን እና የእኛ የሚለየው አንደኛው ነገር እሱ ነው። ከደረቁ ትምህርት ባሻገር ማለት ነው። እዛ ውጭ ባለፈው አመት 14 መምህራን በቮለንተር አገልግሏል ካለምንም ክፍያ ማለት ነው። በዚህ ፕሮግራም ላይ የመጀመሪያውን ምስጋና ማቅረብ የምንፈልገው ለከፍተኛ 12 ከፍተኛ ሁለተኛ ደረጃ ትምህርት ቤት ከሁሉም በላይ ደግሞ በዚህ አመት የመማሪያ ክፍሎችን በመስጠት የተባበረን የካ ኢንዱስትሪያል ኮሌጅን እናመሰግናለን። ካን ኢንዱስትሪያል ኮሌጅ የመረጥንበት ምክንያት ልጆቹ ዩኒቨርሲቲ የመግባትን ኮሌጅ የመግባት ስሜት እንዲያጠባቸው ነው እና በጣም ተባብረውናል እና ምስጋና ማቅረብ እንፈልጋለን።
1: የበጎ ፈቃድ አገልግሎት ትምህርት የወሰዱ 40 ተማሪዎች በመደበኛ ትምህርታቸው ለውጥ ማስመዝገባቸው የተገለጸ ሲሆን የዚህ ማህበር ትልቁ ግቡ ተማሪዎችን ለዩኒቨርሲቲ ማብቃት እንደሆነም ጠቁመዋል። በፈረንሳይ ለጋሲዮን በክረምት ወቅት ተማሪዎችን በበጎ ፈቃድ የማስተማር ልምድ ወደ ሌሎች ቦታዎች መስተጋባቱን የተናገረው ጋዜጠኛው ሰንሰግድ እንዲህ አይነት በጎ ተግባራትን ሁሉም ሊደግፈው የሚገባ ተግባር እንደሆነ ገልጸዋል።
0: ባለፈው አመት ያስተማርናቸው ልጆች በዚህ አመት ውጤታቸው ከአንድ እስከ አራት የወጡ ናቸው። የአሁኖቹም ተማሪዎች ከዛ በላይ ሊሆኑ ይችላሉ ብለን እንገምታለን። እኛ እምነት በሶስት አመት ውስጥ 10-12 ከኛ ጋር ይቆያሉ ብለን እናስባለን። ከምናስተምራቸው ልጆች ለምሳሌ ከመጀመሪያዎቹ ከአርባዎች ሰዎቹ 30ዎቹ ዩኒቨርሲቲ እንደሚገቡ ምን ተጠቀነ። ስለዚህ ዋናው ግባችን ለዩኒቨርሲቲ ማብቃት ነው። ዩኒቨርሲቲ በኋላ እንቷቸዋለን ማለት አይደለም። ሌላ አማራጭ ደግሞ እንፈልጋለን። በማቴሪያል ልንረዳቸው እንችላለን። እንደ ሰሆን ለምሳሌ ባለፈው አመት ካስተማርናቸው ልጆች ውስጥ አንድ ላፕቶፕ እና ሶስት ስልክ እኛ ግን ሸልመናቸዋል። ይህን ሽልማት ደግሞ ያመጣ ነው በፌስቡክ ላይ ያሉ ሰዎች የእኛ የለጠለት ጥረት በማየት ገዝተው አምጥተው ነው የሸለምናቸው። ሁሉም ተማሪዎቻችን ባለፈው አመት የነበሩት ሁሉም ተማሪዎቻችን የመጽሐፍ ሽልማት አግኝተዋል። ምንም ያንን እናደርጋለን። እኛ ያደረግነው ነገር ወደ ሌሎቹም ቦታ እየተዛመተ ነው። ለምሳሌ ያን ጅማ ላይ አንድ ልጅ ጥረት ጀምሯል። ከዚሁ ከኛ ጋር መጥቶ ልምድ ወስዷል። ጋዜጠኛ ነው እንደኛው እና ቦታ እንደዚህ ይዛመታል ብለን ማለት ህብረተሰቡ ከተሳተፈበት ውጤታማ መሆን ይቻላል። ሀገሪቷ ታቱን ትውልድ ውጤታማ ማድረግ ይቻላል ብለን ገመት።
1: አድማጮቻችን፣ ለዛሬው ያዘጋጀነው መሰናዷችን ይህንን ይመስል ነበር። ከዝግጅቱ ጋር ነጋሳ ደሳለኝ ነበርኩ። ሰላም
2: አድማጮች፣ እንግዲህ በዚሁ የአርብ ሐምሌ 17 ቀን 2018 ዓ.ም ዝግጅታችንን እናጠቃልላለን። መልካም የሳምንት መጨረሻ የምላችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።